0: 다 대장한다 지금 다 돈 지금 이렇게 리노라 양 지금 쉐프 적노 뒤 양 아르크나 로타모 아 담니 당고 잠바 인제나 다 지금 총리 그 수가 돼 얄마라 지금노 다 갑식나 로타모 다 지금 없거든
1: 레다 초랑기 때나 다 통근데 오는 거 돈용소 찾을삼가
0: 소 인제나 다 디가 너무 어 거리 너무 전부 쓰신 당나 랑가 총지인데 삽식고 총진단도 당고소 제제가 다시 뭐 캡겨단도 제체 당주 소운단도 또 뭐가 거스킵시오
1: 레타티 옌더랑 그 산이나 송거타서 추천데 실송 세심으즈
0: 서케인제나 샤주사가 마카인제나 다우르 다시 뭐 잡지 동나 직고너 되게나 소운단도 다토니 총다 직노 덤무즈그라 다른 그 상니네라 송주 송거너 자 마칸단도 다시 다 송친나 너무 그 촉친글라카스나 속기직 산다 덤무즈그
1: 제추 능게츠게
0: 아 나능게 리브조 아자
1: 춘냐츠즈
0: 나냐가 쳇슴 갸스르
1: 다케주 콘센제나 다브르치게 녀노 녀테니 마와게 피징은 던조데 치산나 심즈르삼크
0: 마와엔제나 응추게 톤진데 제지 제르가 땅에 제샤 땅에 땅다 아 상친나 선능이나 쪽거다 아기 거기 안 거기 전부는 아 지금 조주 데려 왔다 저것도 없었지
1: 그래 제추 콘센나 산이 랑게 녀나게 리노에네레라
0: 어리리리 너 사가니 그 아랑가니 리노트
1: 남니 올리 링고삼
0: 나 니스통 니스음니 올리 링고삼
1: 타이치수 리조 아리리 타브라 라푸궁이 테니 시모테르고 아
0: 라푸궁이 테니 인제나 통아가 응아트크 버타모시타
1: 레티그나 추릉게 일섬고
0: 예츠크 다티라카 속게 랑게 총디라카 인제나 속게 샬라이고나 샬라이 땅스고나 제디 제라가 오츠나 디 속게라 양치 갑스콘테나 카네 지금 밥지도 모두 오치르타
2: Anal te mugi datang darta ingina demsuk tenin dagatang ta sacha jamba ga thunzi mangpuz ga songina yang kirshi sirti yi ti korum ga thunni ranga nyamyong zga yang mangpuz ga lang nyamyong tatag langpa abzirchi datang ta shir songya ranga thunzi ta ngali lagbi goni phansam jesuwa tang tiga gyuta ingina kongshuwa mugi linzi dali yang kavdaz ga gangmanz ga kuk Sokparta ingina lopta shimu tagshi ranga paila yung paila yungni hanshik ranga sakni yung tunkungar gansinda ingina ngondun yi. Ngondun yi ni matsik di gorum daga chuni ta kili satinga lamkaz garnil teti ni daltang sani mangsoa netik niwara mokhwik niya tunguni matsik sani mangsoa mang chekhizga songina. Kirchuk ngakin teti ni daltang ta dazu ingina jorshik lamkandi kilki yoni teb jinta sani mangsoa tawar songina ra kinsang ranga gukha ni ta лишика натунда тагшу тупки юну даласква мангпузга тав сонгина ян та килис атнда тни тонзи намангз сатин кун корм ди тони шону г кирге ханжурга пандиз резишанара мачуги мени тамусыр тина тицук гынга теренгэ ленсэн тонсэн нэн жогго танта лесэндэгэ сомрын ганкэр бал харгэра хитэн таркл ва шиглу чечип таркл ва гордэг сэнэн тон сонум ренчинин казан намжиг чечигэн ялам дон дон зэншинэин лесэнэр жеминэнла гасу сама ян чэрэнжил яшин ян кэна би мэтэт гасу сонгын уркэл алун тингэ лесэнэ жэнтэгла санжинэ бэр яны тэжи чеши ята дэмшир бана ба
3: Mārīgīn tāndalikī āruyāng ñamtāk tūdhni chāmtān zīdhikān chua ālāra līn.
4: Ngācū shtīmā tāngnī zūng, sāchum ngācū tāng ñamtā yūn.
5: Sāchum jī ngācū dētāng yāng cārzūng zūng vār sūngshū shēcīn yūn.
4: Sāchum jī shēmāng jī jērsī kēgāng tāng āngan tāngkīl shī yūn.
5: Сатмнер якуб кие жерти чатмянла. Адехчу лингу кие хчи дисуин.
4: Sartum Malara Gurvatan, Sartum Sobjung Shepa, Sartum Sasung Shepa, Sartum Songchub Shepa, Sartum Vishu Shepa Jina, Nasu Temungan Gantayin.
3: China Tsesukin Jin Jung Kung Yimbina, Nazi Chatu Tamuri Ying Joan Chung Shiki.

야티나 슈니우추 마틀다 데릉게 르비 카르쿵게 참바청운데게 나시간데가 도보청청초등 르기스 도보청청치 파마남브르 참청소시타게 힙샤통시 냠줄샤 데릉 냠줄샤안도비 힙샤인지나 시비샤와는 샤와요츠제 르마인세니 도모게 힙샤통스기엔 시바는 미르게 르니땅 일스브곰시 Ржи Куруасу, Ржинзин тэн, Тартал Шэкэнчэ, Одундаг тэн, Рэньхэх Шайл Шзоу имба мима гивари. Нга цэй начун шибацу, Лэнгдур жэ гнила мамун хэн, Юэцэл нэгдур жэлэн, Вжэн дэрэв жэр гинцэн тэн, Штэнни,